እዚህ ባለህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ስታጫውትህ ስታዋየኝ ስታዋየኝ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ